ኩብራ ሰማዕትና እምበኣር ሎሚ ናይ ገንዘብ ዘለባ እዩ ንሓገዙና ሎ መዓልቲ ኣለምን ዕደንን ንትረ ኣብዚ ሬድዮ 2425 ባርባዶ እንተደውልካ ኣብ ሬድዮ ስምካ ጠቂሰ ከመሓላልፎ ክእል ካብኡ ዝተረፈ ካብቲ ሶኒ ስጋብ ዓርቢ ዘሎ ኣብ ቤት ፅሕፈቶም 3666664668 ደዊልካ ናይ ኤርትራን ፕሮግራም ክንዲ ዝሕግዝ ኣለኹ ኢልካ ትነግሮም ኣለካ ሽዑን ዓይ ኣነ ኣብ ሓደ ገፅ ኣይኮኑ ፅሕፈቶ ሓዊሶም ምስ ብዙሕ እንታይ ይባል ሓገዝ ዝሃበ ኤርትራን ኮሚኒቲ ይኹን ናይ ገለ ኩሉ ፈሪዎ ይክእሉ እዮም ፔጅ ልክዕ ሰለስተ ፔጅ ናይ ሰለስተ ሰባት ኣብ ሓንቲ ፔጅ እናበሉ ተፈላለየ ሰባት ስለ ዘብሉ ኣነ መምየ ንዕኡ ግዜ ክወስድ እዩ ሽዑየ ስማትኩም ክጠቕሶ ዝኽእል ኣብዚ ግን ቀጥታ ተደኣ ተደዊሉኒ 2425442 ደዊሎም ኣብዚ ስማቶም ክትጠቅስ ይኽእል ባር ንኣለምን ዕደንን ብጣዕሚ የመስግኖም ስለዚ ሎሚ ልክዕ ሓደ